0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤነስጥልኝ አድማጮች እንደምን አመሻችሁ። ከመስከረም 20 ቀን 2019 ዓ.ም ምረት ስርጭታችን ጋር ሸዋዬ ለገሰ ነኝ። የዓለም ዜናውን ሊያስደምጠን ነጋሽ መሐመድ በስቱዲዮ ይገኛል። ዜናውን በሚከተለው የዜና መጽሔት በሰሜን ኢትዮጵያ ያገረሸው ጦርነት ያካባቢውን ሀገራት እንዳያዳርስ ማስጋቱን የሚመለከተውን ዘገባ አስቀድሞ የኤርትራ አፋር ብሔራዊ ምክር ቤትና የቀይ ባህር አፋር ንቅናቄ የኤርትራ ሰራዊት አፋር ውስጥ ገብቷል ስለሚለው ዘገባ ለዶች በለ የሰጡትን ቃለ ምልልስ ያስከትላል። በአሁን ወቅት የህዝብ መገናኛ ብዙሃን ኢትዮጵያ ውስጥ ስለአገረሸው ጦርነት ምን ያህል መረጃ እየሰጡ ነው? እንዲሁም የጎብኚዎቹ ቁጥር የቀነሰው ላሊበላ ያገረሸው ጦርነት ያስከተለባትን ስጋት የሚመለከቱ ዘገባዎችንም አካቷል። ከለተረቡ ሳምንታዊ መሰናዶች ቀዳሚው ከኢኮኖሚው ዓለም የኢትዮጵያ ንግድ ባንክ በትግራይ ተከፈቱ የባንክ ሂሳቦችን ማገዱን ይመለከታል። ሳይንስና ቴክኖሎጂ ደግሞ ሰው ሰራሽ አስተውሎት ወይም AI ለሰው ልጅ ህልውና ስጋት ሊሆን ይችላልን ሲል ይጠይቃል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም NSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ እያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ነጋሽ ተዘጋጅቷል። መልካም ቆይታ።
0: የዲደብሊው ዜና
2: በመጀመሪያም ርዕሶቹን እንሆም። የኢትዮጵያ ተፋላሚ ኃይላት የድርድር መንገድ እንዲመርጡ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ተማጸኑ። የድርድርና የሰላም ጥሪው ቢደጋገምም ሰሜን ኢትዮጵያ ውስጥ የሚደረገው ውጊያ ግን እንደቀጠለ ነው። የኤርትራ ጦር ከኢትዮጵያ አማጽያን ጎን ሆኖ እየተዋጋ መሆኑም እየተነገረ ነው። የኢትዮጵያ መንግሥት አዲስ አበባና አካባቢዋ ሰማይ ላይ ሰው አልባ አውሮፕላን እንዳይበር ዛሬ አግዷል። ኢትዮጵያን ጨምሮ ለምስራቅ አፍሪካ ሀገራት ከፍተኛ ጥቅም ይሰጣል የተባለ ግዙፍ የነዳጅ ማጣሪያ ግንባታ ላሙ ኬንያ ውስጥ ተጀመረ። ናይጄሪያዊው ቱጃር አሊ ኩዳንጎቴና የኬንያ መንግሥት በጋራ የሚያስገነቡት ማጣሪያ አገልግሎት ሲጀምር በቀን ከ700,000 በርሜል በላይ ነዳጅ ያጣራል ተብሏል። እስራኤላውያንን መንገደኞች አሳፍሮ ከዱባይ ወደ ቴል አቪቭ ይበር የነበረ አንድ አውሮፕላን ሳውዲ አረቢያ ውስጥ ለማረፍ ተገዷል። አውሮፕላኑ ውስጥ ተፈጠረ የተባለ የአጋች ታጋቾች ድራማ ግን አሁንም እያነጋገረ ነው። ዜናው በዝርዝር። የኢትዮጵያ የፌዴራል መንግስትና መንግስትን በኃይል ለማስወገድ የጋራ ጥምረት የፈጠሩት አማጽያን ወደ ድርድርና ሰላም እንዲመለሱ ከየአቅጣጫው የሚደረገው ጥሪ አሁንም እንደቀጠለ ነው። ሰሜን ኢትዮጵያ ውስጥ ዳግም ጦርነት ከተጫረ ካለፈው መስከረም 12 ወዲህ ተፋላሚዎች ግጭቱን ከማባባስ ታቅበው ጠባቸውን በድርድር እንዲፈቱ የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስና የብሪታንያ መንግስታትን ጨምሮ የተለያዩ ማህበራትና መንግስታት እየጠየቁ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ የአፍሪካ ቀንድ ልዩ መልእክተኛ ጓን ኮንግ ተፋላሚዎችን ለማደራደር ከተለያዩ አገናኞች ጋር መነጋገራቸው ባለፈው ሰኞ ተዘግቦም ነበረ። የዩናይትድ ስቴትስ የዲሞክራቲክ ፓርቲ የህግ መወሰኛ ምክር ቤት ወይም ሴኔት እንደራሴዎችም የሀገሪቱ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ውጊያውን ለማስቆም ጣልቃ ይገቡ ዘንድ ጠይቀዋል። የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በበኩላቸው ተፋላሚዎች ወደ ድርድር እንዲመለሱ ዛሬ ተማጽነዋል። ርዕሰ ሊቃነ ጳጳሱ ባስተላለፉት መልእክት ጦርነት ችግሮችን ከማባባስ በስተቀር መፍትሄ ሊሆን አይችልም።
3: I am following with deep concern the situation in Tigray and in the neighboring regions of Afar and Amara.
4: ዳግም ግጭት በተቀሰቀሰባቸው በትግራይና በአዋሳኞቹ የአፋርና የአማራ ክልሎች ያለውን ሁኔታ በጥልቅ አሳሳቢ ስሜት እየተከታተልኩ ነው። ሁሉም ተፋላሚ ኃይላት የድርድር መንገድን እንዲመርጡ ልባዊ ተማጽኖዬን አቀርባለሁ። የጠመንጃ ግጭት ችግሮችን በጭራሽ አይፈታም። ይልቅዬ ሞትን፣ ጥፋትን፣ ቁጭትንና ብቅላን በማስከተል ችግሮችን ያባብሳል እንጂ
3: leaving in its wake a trail of death, destruction, and resentment.
2: የድርድርና የሰላም ጥሪና ጥያቄው ቢደጋገምም በጦር ግንባሩ የሚደረገው ውጊያ ግን አሁንም እንደቀጠለ ነው። የዜና ምንጮች አይንም ስክሮችን እና የርዳታ ድርጅት ሰራተኞችን ጠቅሰው እንደዘገቡት በአማራ ክልል በኩል የዘመተው የኢትዮጵያ የፌደራል መንግስት ጦር ባለፈው ሰኞ አላማጣን ተቆጣጥሮ ትናንት ማይጨው አካባቢ ደርሷል። አጃንስ ፍራንስ ፕሬስ አንድ የማይጨው ከተማ ነዋሪን ጠቅሰው እንደዘገበው ከተማይቱ ቢያንስ 6 ጊዜ በከባድ የጦር መሳሪያ ተደብድባለች። መቀሌ የሚገኘው የአይደር ሆስፒታል ነባር ሐኪም ለፈረንሳው ዜና አገልግሎት እንደነገሩት ደግሞ ሆስፒታላቸው ማይጨው ከተማና አካባቢው በተደረገው ውጊያ ከተጎዱ ሰላማዊ ሰዎች 44 ቁስለኞችን ተቀብሏል። ትግራይ ክልል ከማይጨው ሌላ መሆኒ ከተማ አካባቢ ውጊያ እየተደረገ መሆኑም ተነግሯል። የመንግስት ጦር ወደ ትግራይ ርዕሰ ከተማ መቀሌ እያመራ መሆኑ ሲዘገብ በአፋር ግንባር በኩል አማጽያኑ ባለፈው እሁድ ከተቆጣጠሯት ከኢሬፕቲ ከተማ ተነስተው አፍደይራን ለመያዝ ያደረጉት ሙከራ በመንግስትና በተባባሪዎቹ ኃይላት መክሸፉ ተነግሯል። ትናንት ሳምንት በደፈነው ጦርነት በየግንባሮቹ ስለደረሰው ጉዳት በዝርዝርና በግልጽ የሚታወቅ ነገር የለም። ይህ በእንዲህ እንዳለ የኤርትራ ጦር ኃይል የኢትዮጵያን ድንበር ዘልቆ መግባቱን ሁለት የኤርትራ መንግስት ተቃዋሚ የአፋር ድርጅቶች አስታውቀዋል። የኢትዮጵያ የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ኤርትራ፣ ሱዳንና ግብጽ ህዝባዊ ወያኔ ሐርነት ትግራይ ወይም ህወሓትን ይደግፋሉ በማለት በቅርቡ ወንጅለዋቸው ነበር። የአፋር ክልል ርዕሰ መስተዳድር አወል አርባ በበኩላቸው የኤርትራ ጦር የኢትዮጵያን ድንበር ጥሶ አፋር ክልል መግባቱን አስታውቀዋል። የኤርትራና የሱዳን ባለስልጣናት ከኢትዮጵያ የሚሰነዘርባቸውን ክስና ወቀሳ አስተባብለዋል። የኤርትራ መንግስት የሚቃወሙ ሁለት የኤርትራ አፋር ቡድናት ትናንት በየፊናቸው ባወጡት መግለጫ ግን ኤርትራ ጦሯን ወደ ኢትዮጵያ ማዝመቷን አረጋግጠናል ይላሉ። የኤርትራ አፋር ብሔራዊ ኮንግረስ ኢኤንሲ በእንግሊዝኛ ምህጻሩ ቃል አቀባይ አሊ መሐመድ ዛሬ ለዶቼ ቬለ እንደነገሩት የኤርትራ ጦር ኢትዮጵያ ግዛት መስፈሩን ድርጅታቸው ከውስጥ ካሉት ከኤርትራ መንግስት ምንጮች ባገኘው መረጃ ጭምር አረጋግጧል።
5: ከውስጡ የምናገኝ መረጃዎች አሉ። በትክክልም ደግሞ ይሄ ምንም የማይካድ ነገር ነው። ስለዚህ ለምሳሌ በበዳ በኩል ከአራት ክፍለ ጦሮች በላይ ገብተዋል። በበዳ አፋር አካባቢ በዞን 2 ማለት ነው። ትግራይም ውስጥም አሉ በመካናይዝም ጭምር።
2: የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን በበኩላቸው በተለይ በአፋር ክልል በሚደረገው ውጊያ የኤርትራ ጦር መካፈሉን አስታውቀዋል።
6: ረብቲና በዓላ ወረዳ የገቡት ያው የሻቢያ አሩስ ናቸው። እንዲሁም በተጨባጭ አንደኛ የሻቢያ ከባድ መሳሪያ ኃይል እዛ ውስጥ አለ። 38ኛ ክፍለ ሰራዊት አለ፣ 44ኛ አለ። ይህ በተጨባጭ ትክክል ነው። ኢንፎርሜሽኑ ምን እንትን የለም፣ ትክክል የለውም። ውስጥ ሻቢያ ምር በተለይ በአፋር አካባቢ በዚህ በአፍሪራ መስመር ያለው ሽብርተኞች ውስጥ የመጀመሪያ ተሳታፊ ሻቢያ ነው።
2: የኢትዮጵያ መንግስት በአዲስ አበባና በአካባቢዋ የአየር ክልል የሰው አልባ አውሮፕላኖች ወይም ድሮን እንዳይበራ አገደ። የኢትዮጵያ መንግስት የሚቆጣጠራቸው መገናኛ ዘዴዎች የሀገሪቱን የብሔራዊ መረጃ ደህንነት አገልግሎትን ጠቅሰው እንደዘገቡት መስሪያ ቤቱ ለሰው አልባ አውሮፕላኖች ይሰጥ የነበረውን የበረራ ፍቃድ ከዛሬ ጀምሮ አቋርጧል። የብሔራዊ መረጃና ደህንነት አገልግሎት እገዳውን የጣለበትን ምክንያት ግን ዘገባው አልጠቀሰም። ይህ ዶቼ ቬለ ነው። ወደ ቀሪዎቹ ዜና እንለፍ። የኬንያ መንግስትና ናይጄሪያው ቱጃር የአሊ ኮዳንጎቴ ኩባንያ ለሙ ኬንያ ወደብ የሚያሰሩት ግዙፍ የነዳጅ ማጣሪያ ግንባታ ዛሬ በይፋ ተጀመረ። የነዳጅ ማጣሪያው ግንባታ እንደ ግሪጎሪያኑ አቆጣጠር በ2030 ወይም ከሶስት ዓመት ከመንፈቅ ባነሰ ጊዜ ውስጥ ይጠናቀቃል ነው የተባለው። ግንባታው 16 ቢሊዮን ዶላር ይፈጃል። ማጣሪያው አገልግሎት ሲጀምር በቀን 700 ሺህ በርሚል ነዳጅ ያጣራል ነው የተባለው። የአፍሪካ አንደኛ ሀብታም ዳንጎቴ የማጣሪያውን 30% ድርሻ የኬንያና የኢትዮጵያን ጨምሮ ለምስራቅ አፍሪካ መንግስታት እንዲወስዱ ፈቅደዋል። በኬንያ የወደብ ከተማ ላሙ ግዙፍ የነዳጅ ማጣሪያ መገንባቱ ኢትዮጵያን ጨምሮ የአካባቢው ሀገራት የተጣራ ነዳጅ ዘይት ለመግዛትና ለማጓጓዝ የሚያወጡትን ገንዘብ ይቀንስላቸዋል ነው የተባለው። የማጣሪያው ግንባታ ዛሬ ሲጀመር ናይጄሪያው ቱጃር ዳንጎቴም የኬንያም የኢትዮጵያም የዩጋንዳ የቤኒን የቶጎ መሪዎችና የቀድሞው የናይጄሪያ ፕሬዚደንት ኦሌሼጎን ኦባሳንጆ ተገኝተው ነበር። በመቶ የሚቆጠሩ መንገደኞችን አሳፍሮ ከዱባይ ወደ ቴል አቪቭ እስራኤል ይበር የነበረ አንድ የተባበሩት አረብ ኤምሬቶች አውሮፕላን አቅጣጫ ቀይሮ ሳውዲ አረቢያ ለማረፍ የተገደደበት ምክንያት እያነጋገረ ነው። ፍላይ ዱባይ የተባለው ኩባንያ ንብረት የሆነው ቦይንግ 737 አውሮፕላን 150 እስራኤላውያንን አሳፍሮ ከዱባይ ወደ ቴል አቪቭ በመብረር ላይ እያለ ዮርዳኖስ አካባቢ ሲደርስ በፍጥነት አቅጣጫውን ቀይሮ ቡክ ሳውዲ አረቢያ ለማረፍ ተገዷል። እስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁና ሌሎች ሀገሪቱ ባለስልጣናት እንዳሉት የአውሮፕላኑ ረዳት አብራሪ ዋናውን አብራሪ በጩቤ ወቅቶ አውሮፕላኑን ለመፈጥፈጥ አቅዶ ነበር። ይሁንና ረዳት አብራሪው ዋናውን አብራሪ በጩቤ መውጋቱን ያዩ መንገደኞችና የአውሮፕላኖቹ ሰራተኞች ተረባርበው ረዳት ፓይለቱን በመያዛቸው ሌሎች አብራሪዎች አውሮፕላኑን ማሳረፍ ችለዋል። ሌሎች የተባሉት አውሮፕላን አብራሪዎች አውሮፕላን ውስጥ የነበሩበትን ምክንያት ግን የእስራኤል ባለስልጣናት አልጠቀሱም። በጩቤ የተወጋ የተባለው አብራሪ በሕይወት መትረፍ መሞቱን በዝርዝር አልተዘገበም። አውሮፕላን ውስጥ በተፈጠረው ግብግብ ምክንያት አውሮፕላኑ በ30 ሴኮንድ ውስጥ ከ14000 ጫማ ከፍታ ቁልቁል መምዘግዘጉን ግን ሮይተርስ ዜና አገልግሎት ዘግቧል። የእስራኤል መንግስት ሳውዲ አረቢያ የሚገኙ ዜጎቹን ወደ ሀገሩ የሚያጉዝ የጦር ኃይል አውሮፕላን ለመላክ ያቀረበውን ጥያቄም ሳውዲ አረቢያ ውድቅ አድርጋዋለች። ሁለቱ ሀገራት የዲፕሎማሲ ግንኙነት የላቸውም። ዩናይትድ ስቴትስ ከ20 ዓመታት በላይ ኢራቅ ውስጥ ያሰፈረችውን ጦሯን ዛሬ ሙሉ በሙሉ ማስወጣቷን የአሜሪካ የጦር ሚኒስቴር አስታወቀ። የጦር ሚኒስቴር ቃል አቀባይ ሼን ፓርሜል ዛሬ እንዳሉት እስላማዊ መንግስትን ሲወጋ የነበረው የአሜሪካ ጦር ተልኮውን በድል አጠናቋል። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የኢትዮጵያ ተፋላሚ ኃይላት የድርድርን መንገድ እንዲመርጡ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ተማጸኑ። የድርድርና የሰላም ጥሪው ቢደጋገምም ሰሜን ኢትዮጵያ ውስጥ የሚደረገው ውጊያ ግን እንደቀጠለ ነው። የኤርትራ ጦር ከኢትዮጵያ አማጽያን ጎን ሆኖ እየተዋጋ መሆኑም እየተነገረ ነው። የኢትዮጵያ መንግስት አዲስ አበባና አካባቢዋ ሰማይ ላይ ሰው አልባ አውሮፕላን እንዳይበር አግዷል። ኢትዮጵያን ጨምሮ ለምስራቅ አፍሪካ ሀገራት ከፍተኛ ጥቅም ይሰጣል የተባለ ግዙፍ የነዳጅ ማጣሪያ ግንባታ ላሙ ኬንያ ውስጥ ተጀመረ። 150 እስራኤላውያንን አሳፍሮ ከዱባይ ወደ ቴል አቪቭ ይበር የነበረ የመንገደኞች አውሮፕላን ሳውዲ አረቢያ ውስጥ በድንገት ለማረፍ ተገዷል። አውሮፕላኑ ውስጥ ተፈጠረ የተባለ የአጋች ታጋቾች ድራማ ግን እያነጋገረ ነው። የዜናው መልእክት የስካሁኑ ነበር።
1: ነጋሽን ለዜናው ጥንቅር እናመሰግናለን።
0: የዜና መጽሔት
1: በሰሜን ኢትዮጵያ ከመስከረም 12 ቀን 2019 ዓ.ም ምረት ጀምሮ 8ኛ ቀኑን የደፈነው ዳግም የተቀሰቀሰው ጦርነት ዛሬም ድረስ እንደቀጠለ ነው። ግጭቱ በጊዜ ሂደት አሁን ከኢትዮጵያ ጋር መልካም ግንኙነት ወደ ሌላቸውና በቀጣናው ልዩ ፍላጎት ያላቸው ሀገራትንም በመጋበዝ ሊሰፋ እንደሚችል ተንታኞች ስጋታቸውን ይገልጻሉ። ስዩም ጌቱ ከአዲስ አበባ ዘገባለው።
7: ህዝባዊ ወያኔ ሀርነት ትግራይ ህዋትን ጨምሮ በኢትዮጵያ ውስጥ የመንቀሳቀሱ 7 ታጣቂ ቡድኖች ትብብር ለህልውና ያሉትን ጥምረት መመስረታቸውን በይፋ ባስታወቁ በሁለት ቀናት ውስጥ በህዋትና በኢትዮጵያ ፌዴራላዊ መንግስት ኃይሎች መካከል ዳግም የተቀሰቀሰው የሰሜን ኢትዮጵያ ጦርነት አሁን ላይ ከአንድ ሳምንት ተሻግሯል። በዚህ የጦርነቱ አንድ ሳምንት ውስጥ በትግራይ ክልል 3 የአውሮፕላን መዳረሻዎችን ጨምሮ በሰሜን ኢትዮጵያ 4 የሀገር ውስጥ በረራዎች ተቋርጠዋል። በትግራይ የኢትዮ ቴሌኮም የስልክና የኢንተርኔት አገልግሎትም ከተቋረጠ 6ኛ ቀኑን ይዟል። ዘገባዎች እንደሚያሳዩት በተካረረው ጦርነት የፌደራል መንግስት ኃይሎች በሰሜን ኢትዮጵያ ስትራቴጂካዊ ናቸው የተባሉ ከተሞችን በመያዝ ውጊያውን እየገፉ ነው። የኢትዮጵያ መከላከያ ሰራዊት የጦርነቱ በይፋ መቀጠልን ተከትለው ባለፈው ሳምንት ሐሙስ በይፋዊ ማህበራዊ ገጹ ባጋራው መረጃ ህገወጥ ያለው የህወሓት ቡድንን ጦርነቱን በመቀስቀስና ከኢትዮጵያ ታሪካዊ ጠላቶች ጋር በመተባበር ከሰው መግለጫ አውጥቷል። አሁን ላይ የተቀሰቀሰው የሰሜን ኢትዮጵያው ጦርነት ምናልባትም ከሀገር ውስጥ የእርስ በርስ ግጭትነት ወጥቶ ወደ ቀጠናው እንዳይሰፋ ግን በርካቶች ከወዲሁ ስጋታቸውን እየገለጹ ይገኛሉ። አስተያየታቸውን ለዶይቼ ቬለ የሰጡ የኢትዮጵያና የቀጠናውን ፖለቲካዊ ሁኔታ በቅርበት የሚከታተሉት የዓለም አቀፉ ህግ ባለሙያ አቶ ባይሳዋ ቆያ እንደሚሉት በቅርቡ በይፋ ጥምረት ከፈጠሩት የኢትዮጵያ ታጣቂ ቡድኖች በተጨማሪ ከኢትዮጵያ መንግስት ጋር ቅራኔ ያላቸውም ሆኑ የኢትዮጵያ ታሪካዊ ጠላት ተብሎ የሚጠቀሱ ሀገራት ከዚህ ጦርነት በቀጥታም ሆነ በተዘዋዋሪ እጃቸውን አያስገቡም ተብሎ እንደማይታመን ገልጸዋል።
8: እስከነ ቃሉ ድረስ ጽምዶ የኤርትራ አካል ነው፣ ኤርትራንም ጨምር ነበረ ማለት ነው። ጽምዶ አሁን ያ ቀልቷል፣ ከነ ቃሉም የለም። አሁን ያለው ትብብር ነው። ይህ ትብብር ደግሞ ከልስቱ እንደምናየው ከሆነ 7ቱም የኢትዮጵያ ታጣቂ ኃይላት ናቸው። ይህ ሲባል ግን የውጭ መንግስታት ቡድኖች በዚህ አዲስ በተቋቋመ ድርጅት ላይ በተዘዋወሪም ሆነ በቀስታ ጫና አሳጡ ማለት አይደለም። ጥቅማቸውን ለማስጠበቅ እዚህ ውስጥ የሚገቡ ቡድኖች ወይም ሀገራት የሉም ማለት አይደለም።
7: ሌላው አስተያየት ሰጪ የአፍሪካ ቀንድ ፖለቲካዊ ሁናቴን በቅርበት ተከታትለው የሚተነትኑት መቀመጫቸውን ዩናይትድ ኪንግደም ያደረጉት አቶ አብዱራህማን ሰይድ እንደሚሉት በቀጥታ ሰራዊቶቻቸውን በማስገባት ባይሆንም እንኳ ከዚህ በፊት በኢትዮጵያ መንግስት በኩል በተደጋጋሚ ክስ ሲቀርብ እንደቆየው አሁን ላይ ከኢትዮጵያ መንግስት ጋር መልካም ሊባል የማይችል ግንኙነት ያላቸው ሀገራት በጦርነቱ ላይ እጃቸውን ማስገባታቸው የማይቀር ነው ብለዋል።
9: የተባለ ወይም የተነገረ ነገር የለም። ምናልባት ግን ድሉ ካገኙ ወደኋላ የሚሉ አይመስለኝም። ለምሳሌ ሱዳን ውስጥ የትግራይ ታጣቂ እንዳሉ ይታወቃል። አርሚ 70 የተባለ የሚታወቀው ማለት ነው። ይሄ ወደ 20,000 የሚደርስ ታጣቂ ነው። ስለዚህ ይሄን ታጣቂ በምዕራብ ኢትዮጵያ በኩል ሊያደርስ የሚችለው አደጋ ማለት የታወቀ ነው። ካለ ሱዳን ደገፍ ኢንፋክት ኢትዮጵያ ውስጥ ብዙ ስራ ሊሰሩ ላይችሉ ይችላሉ። በኤርትራ በኩል ጥሩ ስምምነትና ግንኙነት እንዳለ ይታወቃል፣ በወያኔ መሪዎችና በኤርትራ በኩልም። ስለዚህ ደገፍ ሳይሰጧቸው እንደማይቀሩ ይታወቃል። አንዳንዶቹ የትግራይ ኃላፊዎችም ሲናገሩ እኛ እንደ ባለፈው ጦርነት በጣም የተከበብን አይደለንም፣ አሁን የተሻለ ነው ሁኔታችን፣ በኤርትራ በኩል ምንም ችግር የለብንም ሲሉ ይሰማል። ስለዚህ ይህን ሁሉ ካለ ኤርትራ ትብብር ሊሆን አይችልም። በኢትዮጵያ በኩልም እንደዛው የኤርትራ ተቃዋሚ ነኝ የሚሉት ኃይሎች ወይም ቡድኖች እንደሚደግፉም ይታወቃል። ኢንፋክት አዲስ አበባ ውስጥ ጉባኤ ሲያደርጉ በሚዲያም በምንም ሁሉም ታይተዋል። ስለዚህ ይሄ ሁሉ ካለ ኢትዮጵያ መንግስት ፍቃድ ሊሆን አይችልም እና ይሄ ድሮ ትራዲሽን ነው፣ አዲስ ነገር አይደለም። ስለዚህ እንደዚህ ሁኔታ ይቀጥላል። ግን በቀጥታ ራሳቸው ወደ ጦርነት የሚያስገባ ነገር በአሁኑ ጊዜ የሚኖር አይመስለኝም።
7: በእርግጥ የሱዳን መከላከያ ኃይል ከትናንት በስቲያ በሰጠው ይፋዊ መግለጫ በኢትዮጵያ መንግስት ባለስልጣናት በኢትዮጵያ በጸረ መንግስት እንቅስቃሴ ላይ የሚሳተፉትን ታጣቂዎች በመደገፍ የቀረቡበትን ክሶች ውድቅ አድርጓል። የሱዳን የሰኞ ዕለቱ መግለጫ ክሱን መሰረተ ቢስ በማለት የዓለም አቀፉን ሕግ በመጣስ በጎረቤት ሀገራት ጉዳይ ውስጥ ጣልቃ እንደማይገቡ ማስገንዘቡም ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: አድማጮች፣ ከዓለም ዜናው እንደተከታተላችሁት የኤርትራ መንግስት ተቃዋሚ 2 የአፋር ድርጅቶች የኤርትራ መንግስት ጦር ሰራዊት የኢትዮጵያን ድንበር ዘልቆ መግባቱን አስታውቋል። የኤርትራ አፋር ብሔራዊ ኮንግረስ ኢኤኤንሲ በእንግሊዝኛ መጻሩ ቃል አቀባይ አሊ መሐመድ ዛሬ ለዶይቼ ቬለ እንደተናገሩት የኤርትራ ጦር ኢትዮጵያ ግዛት መስፈሩን ድርጅታቸው ከውስጥ ካሉት ከኤርትራ መንግስት ምንጮቹ ባገኘው መረጃ ጭምር ማረጋገጡን ተናግረዋል። ስለ ጉዳዩ አዜብ ታደሰ የኤርትራ አፋር ብሔራዊ ኮንግረስ ቃል አቀባይ አሊ መሐመድን አነጋግራቸዋለች።
4: አቶ አሊ መሐመድ የኤርትራ አፋር ብሔራዊ ኮንግረስ ቃል አቀባይ የኤርትራ ጦር ኢትዮጵያ ውስጥ ገብቷል ይባላል። እንግዲህ የአፋር ክልል ፕሬዝዳንት ይህንን መናገራቸው ነው የተዘገበው። እናንተ ያላችሁ መረጃ ምንድን ነው?
5: እኛ ያው ዓለም አቀፍ ሚዲያዎች ተናግረዋል። ይሄ አልጀዚራ ከአወል አርባም ከሀጅ አወል አርባም የወሰዱት ቃልም አለ። ከዛ የበለጠ እኛ ደግሞ የአካባቢያችን ይህ ደግሞ ለምንታገለው ህዝብ አገራችንም ስለሆነም ጭምር የሻዕቢያ እንቅስቃሴ በየቀኑ ስለምንከታተል ይህም አረጋግጠን በደንብ ከዚህ የበለጠ መረጃ ይኖረናል ማለት ነው። ስለዚህ በጣም ከውስጡ የምናገኝ መረጃዎች አሉ። በትክክልም ደግሞ ይሄ ምንም የማይካድ ነገር ነው። ስለዚህ ለምሳሌ በበዳ በኩል ከአራት ክፍለ ጦሮች በላይ ገብተዋል። በበዳ አፋር አካባቢ በዞን ሁለት ማለት ነው። ስለዚህ ክፍለ ጦሮች አሉ። ከአራት በላይ ክፍለ ጦሮች ገብተዋል። ስለዚህ ከዚህ በላይ መረጃ የበለጠ መረጃ የለ ማለት ነው። ስለዚህ ትግራይም ውስጥም አሉ በመካናይዝም ጭምር።
4: አቶ አሊ፣ የኤርትራ ጦር ወደ ኢትዮጵያ መግባቱን ምን ማረጋገጫ አላችሁ?
10: እኛ የምንለው ባለፈው ይሄ አብዓላ አካባቢ የተደረገው ጦርነት እዛ ብዙ ወታደሮችን ይዞ ገብተዋል፣ ጦርነት አድርገዋል። የአይን እማኞችም ነግሮናል። በዛ ማወቅ እንችላለን። አንድ ሁለተኛ ደግሞ በየድንበሩ ላይ ያለው በጣም በክፍለ ጦር ድረስ ወደ አራት ክፍለ ጦር ድረስ በዳና ወደ በዓል አካባቢ አስጠግቷል። ስለዚህ ይሄ ትክክለኛና እውነት መረጃ ማለት ነው።
4: አቶ አሊ፣ የኤርትራ ጦር ኢትዮጵያ ውስጥ ገባ ከተባለ ስንት ጊዜ ሆነው? እንደው በአጠቃላይ አገሪቱ ውስጥ አዲስ ስለተቀሰቀሰው ጦርነት የኤርትራ ሚና ምንድን ነው ትላላችሁ?
5: መግባቱ በትክክል ቀኑ ባይታወቅም ከፈጦሮች በየጊዜው በየሳምንቱ ቀስ እያለ እንትኖቹ እያስገባ ነው የነበረው ባለፈው ወር ጀምሮ። ስለዚህ ለምንድን ነው የገባው? ምን ሊያደርግ ነው? የኤርትራ ሚና ምንድን ነው የሚባል ጉዳይ የሻዕቢያ መንግስት ሁሉም የታወቀ ነገር ነው። ሱዳን ውስጥም ከሀያ ሺህ በላይ ክፍለ ጦሮች አላቸው። ይሄ የሚታወቅ ነው። ድሮም የመን ላይ ነው፣ ጅቡቲም እንደዚህ አድርገዋል። ከዚህ በፊትም ፌዴራል መንግስትና ትግራይ የነበረው ጦርነት 2022 ላይ ደግሞ እንደዚህ ገብተው ሲዋጉ የነበሩ ስለሆኑ ይሄ የኤርትራ መንግስት አንደኛ የራሱን ስልጣን ወይም ኢሚኒቲን ለማስረዘም ከጦርነት የምጠቀም ስርዓት ነው ሲጀመር። ሁለተኛም ደግሞ አሁን ያለው የኢትዮጵያ ውስጥ ያለው የኢትዮጵያ ጉዳይ ውስጥ ጣልቃ ገብቶ ኢትዮጵያን በቃ ለመበታተን ያለ ስርዓት የሌለች አገር ለማድረግ ነው። ይሄ ደግሞ በራሱ ራሱ የራሱን አገር እንዳፈረሰ ያለ ስቴት ፌል ስቴት እንዳደረጋት ደግሞ ኢትዮጵያም እንደዚህ ፋንታ እንዲያደርጋት ሌላ ምንም ትርጉም የለውም።
4: እንግዲህ ጦርነቱ ይካሄድባቸዋል ከተባሉት አካባቢዎች አንዱ የአፋር ክልል መሆኑ ነው የተዘገበው። በሰላማዊው የአፋር ህዝብ ላይ ስለሚደርሰው ጉዳት ምንድን ነው የምትሰሙት አስተያየቱ?
5: ለምሳሌ እኛ አሁን በበዳና በበዓላና በበዳ አካባቢ አሁን ተነስቶ የነበረውን በኤረብቲ ማለት ነው፣ በኤረብቲና በዓላ ላይ አሁን በዓላ ለምሳሌ በእነሱ እጅ ነው ያለው። ይሄ ሰባት ጥምረት ኃይል የሚባለች ውስጥ ነው ያለው። ከኋላ ማን እንዳለ ይታወቃል። ረብትም እንደዚህ በነሱ እጅ ነው ያለው። እዚህ ሁለት ቀን ሶስት ቀን ደግሞ ጦርነት ነበረ። አሁን ዛሬ ጋብ ብሏል። ግን እኛ ለምሳሌ እንደ ኤርትራ አፋር ለምንታገለት ኤርትራ አፋሮች ምሳሌ ብንወስድ ከዛ የመጣውን አፋሮች ናቸው፣ ከዚህም ያሉትም አፋሮች ናቸው። አንድ ሁለተኛ ደግሞ የኤርትራ አፋር ስደተኞች ከ25,000 በላይ ስደተኞች በራህሌ ካምፕ ውስጥ ነው ያሉት፣ የስደተኞች ካምፕ ውስጥ ነው ያሉት። እነዚህ ደግሞ አሁን አብዓላ የምትበል ከተያዘችው ከተማ 90 ኪሎ ሜትር ርቀት ላይ ነው የምትገኘው። ስለዚህ ይሄ ጦርነት እየተስፋፋ በሄደ ቁጥር 25,000 በላይ የሆኑ ስደተኞች የእኛ ስደተኞች በቃ እንትናቸውን በጣም በጣም ስጋት ውስጥ ነው ያለው። ስለዚህ ከዚህ በፊትም በተደረገ ጦርነትም እንደዚህ በጣም የሞቱ በጣም የተፈናቀሉ በጣም ብዙ ጉዳት ደርሶባቸዋል ከዚህ በፊት። አሁንም ደግሞ ይሄ ነው የምጠብቃቸው። እናም ለሁለቱም አፋሮች ያለውን በጣም በጣም ሰላማዊ ሰዎችም ላይ ተማሪዎችም ላይ እንበል ወይም ደግሞ በሁሉም አቅጣጫ ለሰላማዊ ህዝብ አደገኛ የሆነ ጦርነት ነው።
4: አቶ አሊ መሐመድ የኤርትራ አፋር ብሔራዊ ኮንግረስ ቃል አቀባይ ለሰጡኝ ቃለ ምልልስ እጅግ አመሰግናለሁ።
5: እኔም አመሰግናለሁ።
1: ኢትዮጵያ አፋር የሚገኙት የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩን በበኩላቸው በተለይ በአፋር ክልል በሚካሄደው ውጊያ የኤርትራ ጦር ስለመካፈሉ ተናግረዋል። እንደ አቶ ኢብራሂም ሃሩን የኤርትራ ጦር ኤረብቲ ከተማና አብዓላ ወረዳ በተደረገው ውጊያ ላይ ተካፍሏል። አዜብ ታደሰ አፋር የሚገኙትን የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩንም ጠይቃቸዋለች።
4: አቶ ኢብራሂም ሃሩን የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር የኤርትራ ጦር ኢትዮጵያ ውስጥ ገብቷል ይባላል። የአፋር ክልል ፕሬዝዳንት ይህንን መናገራቸው ነው የተዘገበውና እናንተ ያላችሁ መረጃ ምንድን ነው?
6: ተዘባጭ መረጃ አለ ትፍል ገብቷል። በተለይ በአፋር አካባቢ ረብቲና በዓላ ወረዳ የገቡት ያው የሻቢያ አሩስ ናቸው። እንዲሁም በተጨባጭ አንደኛ የሻቢያ ከባድ መሳሪያ ኃይል እዛ ውስጥ አለ። 38ኛ ክፍለ ሰራዊት አለ። 44ኛ አለ። ይህ በተጨባጭ ትክክል ነው። ኢንፎርሜሽኑ ምን እንትን የለም ትክክል የለውም። ውስጥ ሻቢያ ምር በተለይ በአፋር አካባቢ በዚህ በአፍሪራ ምስር ያለው ሽብር ትንሽ ውስጥ የመጀመሪያ ተሳታፊ ሻቢያ ነው።
4: በወጣው መረጃ መሰረት እንግዲህ የኤርትራ ጦር ወደ ኢትዮጵያ ድንበር ዘልቆ መግባቱን የተናገሩት የአፋር ክልል ፕሬዝዳንት ናቸው ተብሏልና ፕሬዝዳንቱ ለማንና መቼ ነው የተናገሩት?
6: ይህ እንግዲህ አቶ ሀጅ አወል አርባ ነው። ባለፈው በአልጀዚራ ነው ይህንን ዜና የዘግበው። ከትናንትና ወዲያ ነው መሰለኝ፣ ግን ትክክል ነው። የአፋር ፕሬዝዳንት አቶ ሀጅ አወል አርባ የተናገረው ዝም ብሎ በስሜት ወይ በሌላ ነገር ሳይሆን ትክክል፣ በተጨባጭ ሻቢያ ውስጥ እዛ ውስጥ የሻቢያ ጦር አለ በእርግጠኝነት። ምንም ጥርጣሬ የለውም። ይሄ
4: አቶ ኢብራሂም፣ አጠቃላይ ኢትዮጵያ ውስጥ አዲስ ስለተቀሰቀሰው ጦርነት የኤርትራ ሚና ምንድን ነው ይላሉ?
6: አስቱም የኤርትራ ሚና ያው በሁሉም በስልጠና በመሳሪያ በሰው ኃይል ዋናው የዚህ ሻቢያ ዋናው የዚህ የኢትዮጵያ ችግር ውስጥ ዋና ቀሽቃሽ ሻቢያ ነው። ያው ተምሮ ብሎ በቃ ዝም ብሎ ህዝብ አሰባስበው ለራሱ የራሱ ፍላጎት ወይም የአካባቢ ለማተራመስ ያቀረውን እቅድ ለማስታካት ይህን የሲያስ እቅድ መሆኑ ያው ማንም ሰው ያውቃል።
4: በዛሬው ዕለት የአፋር ሁኔታ ምን ይመስላል? ጦርነት አለ ዛሬም?
6: አዎ ዛሬ የለም፣ ግን ያው አፋር ከራሱ ለመከላከል ዝግጁ ነው። ግን ዞሮ ዞሮ አፋር ያው አገሩ በአጭር ጊዜ ውስጥ ነፃ ያወጣል።
4: ክልሉ ላይ ተካሄደ የተባለው ጦርነት መቼ ነበር? የተጎዳ ሰው አለ?
6: ባለፈው ነው። የሞቱም የቆሰሉም ሊሆኑ ይችላሉ። ያው ከሁለቱም በኩል ደግሞ ያው በአጋጣሚ ስለመጣ እሱ ኃይል ወረራውን የጀመረው ያው እነሱ ነው ሻቢያና የጸበሮ ኃይል ነው። ጦርነቱ ባለፈው ሳምንት ነበር መስከረም 5/16 አካባቢ ነው የጀመረው።
4: አቶ ኢብራሂም ሃሩን የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ለሰጡኝ ቃለ ምልልስ አመሰግናለሁ።
6: እሺ እሺ።
1: ሰሞኑን ዳግም የተቀሰቀሰው የሰሜን ኢትዮጵያ ጦርነት ከመጀመሩ አስቀድሞ የህዝብ በሚባሉት መገናኛ ብዙሃንና ህወሓት በሚቆጣጠራቸው መገናኛ አውታሮች መካከል ግልጽ መወነጃጀል፣ መካሰስና መወጋገዝ በስፋት ይስተናገድባቸው ነበር። የተባበሩት መንግስታትን ጨምሮ ዋና ዋና ዓለም አቀፍና ቀጠናዊ ድርጅቶች፣ የአሜሪካና የአውሮፓ ሀገራት መንግስታት፣ የሰብአዊና የረድኤት ድርጅቶች እንዲሁም ዓለም አቀፍ መገናኛ ዘዴዎች ስለ ጦርነቱ ብዙ እያሉ ነው። የኢትዮጵያ ህዝብ በሚከፍለው ግብር የሚንቀሳቀሱትና የህዝብ የሚባሉት መገናኛ ብዙሃን ደግሞ ስለ ሀገረሸውና ሞትን ጨምሮ የአካል ጉዳትና የንብረት ውድመት እያደረሰ ስላለው ጦርነት ብዙም ለህዝብ መረጃ እየሰጡ አይመስልም። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ አለው።
11: ዋና ዋና ዓለም አቀፍና አህጉራዊ ድርጅቶች፣ መንግስታት፣ የረድኤት ድርጅቶችና የውጭ መገናኛ ዘዴዎች ሰሞኑን ሰሜን ኢትዮጵያ ውስጥ ጦርነት መጀመሩን ገልጸው ችግሩ እንዲገታ መግለጫዎችን አውጥተዋል። የሰላምና የድርድር ጥሪዎችንም ዘገባዎችንም አድርገዋል። የህዝብ የሚባሉት የሀገር ውስጥ መገናኛ ብዙሃን ግን ምንም እንዳልተፈጠረ ስለ ጉዳዩ ሽፋን ሲሰጡ እየተስተዋል አይደለም። በኢትዮጵያ የብዙሃን መገናኛዎች ዘርፍ በማጥናት እንዲሁም በመከታተል ተሳትፎ ያለው አንድ ባለሙያ ይህንን በዚሁ ሳምንት በጉልህ መታዘቡን ለዶይቼ ቬለ ገልጿል።
12: በተለምዶ መንግስት ተብሎ የሚጠሩት ጦርነት ከመቀስቀሱ በፊት በጣም ከፍተኛ የፕሮፓጋንዳ ስራ ይሰሩ ነበር። ከተቀሰቀሰ በኋላ ግን ምንም እንዳልተፈጠረ ዝም ነው ያሉት። እንደ ህዝብ ሚዲያነታቸው ምን እየተካሄደ እንደሆነ ምንም የሚሉት ነገር የለም።
11: ከሳምንታት በፊት መንግስት በሚቆጣጠራቸው መገናኛ አውታሮች በሰው ሰራሽ አስተውሎት የተቀናበሩ የህወሓትና የኤርትራ መሪዎችን ምስሎች አካተው በጦርነት ቀስቃሽነት ሲስተጋቡ መቆየታቸውም ይታወሳል። የህወሓት መሪዎች በአንጻሩ ሰሞኑን በድሮን ጥቃት ድብደባ እንደተፈጸመበት በተነገረው የትግራይ ቴሌቪዥን ጠቅላይ ሚኒስትር አብይ አህመድን የትግራይ ህልውና ስጋት በማድረግ የሚዲያ ቅኝት ውስጥ እንደነበሩ ይታወቃል።
12: አሁን ጦርነት ውስጥ ገብቻለሁ አልገባሁም፣ ተጠቅቻለሁ አልተጠቃሁም የሚል ነገር ምንም አይልም። በኮሚኒኬሽን ሚኒስተሩም በጠቅላይ ሚኒስተሩም በኩል በይፋ የተባለ ነገር የለም። ስለዚህ በመንግስት ሚዲያዎች በኩል ዝም ጭጭ የተባለው ምንም አይነት የማይነገረው ወይም ደግሞ የህዝብን መረጃ የማግኘት መብት ኤክሰርሳይዝ እየተደረገ ያልሆነው ከመንግስት አቅጣጫ የመጣ አይመስለኝም። ኢትዮጵያ ውስጥ ነጻ ሚዲያ አለ ይህንን መረጃ ሊያደርስ የሚችል የምትለው የለም።
11: የህዝብ ወቅታዊና ገለልተኛ መረጃ የማግኘት መብት ላይ ከዚህ ቀደም አስተያየታቸውን ለዶይቼ ቬለ ያጋሩ አንድ የፖለቲካ ተንታኝ ኢትዮጵያ ውስጥ የሚነሱ ጦርነቶች መነሻቸው በጉዳዩ ላይ አንዱ በመገናኛ ብዙሀን ሌላውን መክሰስ፣ ክሱ ወደ መዘላለፍ አድጎ ከዚያም ወደ ማጠልሸት ይሄዳል በማለት የዚሁ ምንጩ የሀገሪቱ የፖለቲካ አስተሳሰብ መሆኑን ገልጸው ነበር። ያነጋገርነው የመገናኛ ብዙሀን ባለሙያ መደበኛ የሚባሉት መገናኛ አውታሮች በሚሆነው ነገር ላይ ዝምታን ይምረጡ እንጂ በሌላ አቅጣጫ የጦርነት መረጃዎች የሚሰራጩበት መድረክ መዘርጋቱን ማስተዋሉን ገልጿል።
12: የመንግስትን ሳይድ የተካ ማህበራዊ ሚዲያ ላይ በጣም የገነነ ጉልበት ያለው የሚመስል ቡድን እናያለን። የሚዲያ ሰራዊት የሚባል እንትን አለ ኦልሬዲ የሚታወቅ፣ ለእሱ በጣም በከፍተኛ ደረጃ ፕሮፓጋንዳውን የሚሰራ ስለ ጦርነቱም በየደቂቃዎቹ መረጃ የሚያወጣ እሱ ነው። ሁለተኛ የመከላከያ ክብር አባል የሚባሉ ሰዎች አሉ፣ እንግዲህ አንድ ሀያ ገደማ የሚደርሱ ከእነሱ ውስጥ የተወሰኑት ሀገር ውስጥም ያሉት ውጭም ያሉት በጣም ዴይሊ መረጃ የሚያቀርቡት እነሱ ናቸው። ለምሳሌ መከላከያ እዚህ ቦታ ላይ ተቆጣጠረ፣ እዚህ ቦታ ላይ የድሮን ጥቃት ፈጸመ፣ እዚህ ቦታ ላይ እንደዚህ አደረገ የሚሉት መረጃዎች ቀድሞ የሚያወጡት እነሱ ናቸው።
11: በትግራይ ክልል የኢንተርኔትና የስልክ አገልግሎት መቋረጥ ገለልተኛ መረጃዎችን ገድቧል። ጦርነት የሚደረግባቸው አካባቢዎች ላይ ምን እየተፈጠረ እንዳለ ነጻ ሆኖ ማረጋገጥና ተጨባጩን መረጃ ለህዝብ ለማቅረብ አስቸጋሪ አድርጎታል። ይህም ስለሚካሄደው ጦርነት የህዝቡን የማወቅ መብት ገድቧል። የኢትዮጵያ መገናኛ ብዙሀን ፖሊሲ ሙሉ በሙሉ ወይም በአብዛኛው በመንግስት በጀት የሚተዳደሩ የሚለው የህዝብ ብሮድካስት አገልግሎት ከመንግስት ነጻና ገለልተኛ ሆኖ የህዝብ ጥቅምን የሚያረጋግጡ ይዘቶችን በማዘጋጀት ለህዝብ የማቅረብ ግዴታ ያለበት መሆኑን ይገልጻል። ጥያቄው ግን የኢትዮጵያ ህዝብ በሚከፍለው ግብር የሚንቀሳቀሱት እነዚህ መገናኛ አውታሮች ኢትዮጵያውያን ለግላቸውም ይሁን ለሀገራቸው ጥቅም የሚበጁ ውሳኔዎችን ለማሳለፍ የሚበጁ የግጭትና የጦርነት ወቅት መረጃዎችን ምን ያህል በሚገባቸው ልክ ያቀርቡላቸዋል የሚለው ነው። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: አድማጮች፣ የመጨረሻው የዜና መጽሔት ዘገባ የጎብኚዎቹ ቁጥር የቀነሰው ላሊበላ ያገረሸው ጦርነት ያስከተለባትን ስጋት ይመለከታል። ከኮቪድ-19 ወረርሽኝና ከሰሜኑ ጦርነት ወዲህ በላሊበላ አካባቢ በቀጠለው ግጭትና የበረራ መቋረጥ ምክንያት የቱሪስቱ ቁጥር በመቀነሱ የአስጎብኚዎችና የሆቴል ባለቤቶች የኑሮ መሰረትና ህልውና አደጋ ላይ መውደቁ ተገልጿል። አሁንም ባገረሸው ጦርነት ምክንያት የአየር በረራ መቋረጡ ነው የተሰማው። ኢሳያስ ገላው።
13: ከፍተኛ የሀገር ውስጥና የውጭ ሀገር ጎብኚዎችን የሚያስተናግዱት ታሪካዊዎቹ የላሊበላ ውቅር አብያተ ክርስቲያናት ከኮቪድ-19 ወረርሽኝና ከሰሜኑ ጦርነት ወዲህ የቱሪስት ቁጥር ቅናሽ አጋጥሟቸዋል። አሁንም በአካባቢው በቀጠለው ግጭት ምክንያት የኢትዮጵያ አየር መንገድ በረራ ማቋረጡን ተከትሎ ሕይወታቸውን በቱሪዝም ዘርፉ ላይ ያደረጉ አስጎብኚዎች የኑሮ መሰረታቸው መናጋቱን ለ18 ዓመታት በዘርፉ የሰሩት አቶ ደስተው አራጌ ይናገራሉ።
14: ላለፉት 5 ዓመት ላሊበላ ከጦርነት ድባብ የወጣ ከተማ አይደለም። በ2013 የነበረው ጦርነት ኦልሬዲ የነበረንን ነገር ያሳጣን ነበር። ከዛ በኋላ ተመልሰን ደግሞ ትንሽ ቱሪዝሙም ሪቫይቭ እያደረገ ባለበት ሁኔታ ይሄ ጦርነት ተከሰተ። ከባለፈው ዓመት አጋማሽ ጀምሮ በዚህ ዓመት ትንሽ ተስፋ ነበረን። ብዙ ሪዘርቬሽኖች ምናምን ስናየው በሆቴልም በእኛም ስራ ተስፋ ነበረው እና አሁን ያለው እንደ አዲስ የተቀሰቀሰው ጦርነት ተስፋችን አጨልሞታል እና በጣም ኑሯችን ምስቅልቅል አድርጎታል።
13: የላሊበላ ከተማ አስጎብኚዎች ማህበር እንደሚገልጸው ችግሩ በመባባሱ ምክንያት ከ30 በላይ አስጎብኚዎች አካባቢውን ለቀው የተሰደዱ ሲሆን በጥቅሉ 200 የሚሆኑ አስጎብኚዎች ደግሞ የዕለት ጉርስ ለማግኘት ተቸግረዋል። የአስጎብኚ ማህበሩ ጸሐፊ የሆኑት አቶ ሙጬ ደርቤም የችግሩ ገፈት ቀማሽ መሆናቸውን ይናገራሉ።
15: ቅዱስ ላሊበላ አካባቢ አስጎብኚዎች ማህበር 200 አባላትን ይዟል። እነዚህ 200 አባላት ሙሉ በሙሉ ይተዳደሩ የነበሩት በቱሪዝም ነው። ስለዚህ ይሄ ቱሪዝሙ ሙሉ በሙሉ በማቆሙ ያው እንግዲህ እኛ ሰርፌስ የሚመጣው ብዙ ነበረ፣ በፕሌን የሚመጣው ብዙ ነበረ። ያው ይሄ ሁሉ ስለቀረ እንዳለ አጠቃላይ በአስጎብኚዎቹ መብላትና መጠጣት የተሳናቸው በመሆኑ ግማሾቹ ከሀገር እንዲሰደዱ ተደርገዋል። ግማሾቹ የቀን ሰራተኝነት ገብተው በቀን ሰራተኝነት እየተዳደሩ ነው።
13: በአካባቢው ከተከሰተው ግጭት ጋር ተያይዞ ለጉብኝት መጥተው የነበሩ የሀገር ውስጥና የውጭ ሀገር ዜጎች ከመንገድ መዘጋትና ከበረራ መቋረጥ ጋር ተያይዞ ለመመለስ መቸገራቸውን ቀደም ሲል ለዶቼ ቬለ የላሊበላ ከተማ ኗሪዎች ገልጸው ነበር። የላሊበላ ከተማ አስጎብኚ ማህበር ሰብሳቢ አቶ ስታሉ ቀለሙም የላሊበላ ኤርፖርት ከባለፈው ሳምንት ረቡዕ ጀምሮ በረራ ማቋረጡን አረጋግጠዋል።
16: አሁን ላይ ኢቭን የፍላይትም መቋረጥም ይታያል። ከባለፈው ከሐሙስ ጀምሮ የለም። ዛሬ ሰባተኛ ቀኑ ነው። ስለዚህ ቱሪዝም አለ ብሎ መናገር የሚቻልበት ሁኔታም የለም። ስለዚህ እነዚህ ነገሮች ሁሉ ተደራርበውና ተጨማምረው ቱሪዝሙ እንቅስቃሴ በመዳከሙና እንቅስቃሴው በሙሉ በመገታቱ አስጎብኚዎቻችን ለከፋ ችግር ተዳርገው እጃቸውን ለተረጂነት እስከመዘርጋት የደረሱበት ሁኔታ ነው ያለው።
13: የቱሪዝም ዘርፉ መጎዳት ከአስጎብኚዎች በተጨማሪ የሆቴል ዘርፉን ክፉኛ እንደጎዳው የላሊበላ ከተማ ሆቴሎች ማህበር ሰብሳቢ አቶ ዮሐንስ አሰፋ ይናገራሉ።
17: እንደምታየው የቱሪስቱ መቅረት ሆቴሎችን በጣም ነው የጎዳው። ላሊበላ ሎክት የሆነች ከተማ ነች። አልፎ የሚሄድ እንግዳ የለም፣ ወይም ደግሞ ከባድ መኪና ወይ አውቶቡስ የሚያልፍ የለም። አንድና አንድ ስራው ቱሪስት ብቻ ነው። ስለዚህ እሱ በመዘጋቱ በጠቅላላ ያሉት ሆቴሎች በሙሉ ዝግ ናቸው። አሁን ምንም የተሰራባቸው አይደለም።
13: በሆቴልና ቱሪዝም ዘርፍ ላይ የተሰማሩ ባለሀብቶች ከፍተኛ የባንክ ዕዳ ያለባቸው በመሆኑ ህልውናቸው አደጋ ላይ መውደቁንም ነው አቶ ዮሐንስ አክለው የሚናገሩትም።
17: ከኮቪድ ጀምሮ እስካሁን ድረስ በዚህ በላሊበላ ከተማ ያሉ ሆቴሎች እስካሁን ትልቅ ጉዳት ነው የደረሰብን። የባንክ ዕዳችን እንኳን እንዳንከፍል ሰብተን እንዳንከፍል ነው የሆን ነው። ዛሬ ስራ በማጣታችን ብድሩን ባለመመለሳችን በላያችን ላይ የተቆለለ የወለድ ዕዳ በጣም ብዙ ነው። እንግዲህ ምናልባት አንድ ቀን ባንኮቹን መተው ይሸጡብናል በሚል ስጋት ነው ያለ ነው።
13: የሆቴል ቱሪዝም ዘርፉን ለመደገፍ በሚወሰዱ እርምጃዎችና የመፍትሄ አቅጣጫዎች ዙሪያ መረጃ እንዲሰጡን ለላሊበላ ከተማ ባህል ቱሪዝም ጽህፈት ቤት ኃላፊ ስልክ ብንደውልም መልእክት ብንልክም ልናገኛቸው አልቻልንም። ለዶቼ ቬለ ዘገባ ኢሳያስ ገላው ከደሴ።
1: አድማጮች፣ በዚሁ የምሽቱ የዜና መጽሔት ጥንቅር አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው።

0: ይህ ዶች ቬለ ነው። አድማጮች ወደ ሳምንታዊ መሰናዶ ነው የምንሻገረው። በትግራይ ክልል ውስጥ በሚገኙ የንግድ ባንክ ቅርንጫፎች የተከፈቱ የሂሳብ ደብተሮች በጊዜያዊነት እግድ እንደተጣለባቸው ዶች ቬለ ያነጋገራቸው ደንበኞች ተናግረዋል። የባንክ ሂሳቦቹ ለምን እንደታገዱ ግልጽ ማብራሪያ አልተሰጠም። ርምጃው በትግራይ ክልልና ከክልሉ ውጪ የሚገኙ ደንበኞች የገዛ ገንዘባቸውን ማንቀሳቀስ እንዳይችሉ በማድረጉ ከፍተኛ ችግር ፈጥሯል። ሸቴ በቀለ ያጠናቀረው ከኢኮኖሚው ዓለም መሰናዶ በዚህ ጉዳይ ላይ ያተኩራል።
1: ኢኮኖሚው ዓለም
2: በትግራይ ክልል እየተደረገ የሚገኘው ውጊያ የቀድሞው የመቀሌ ዩኒቨርሲቲ ባልደረባ ከራሳቸው ይልቅ ስለ ቤተሰቦቻቸው ደህንነት እንዲጨነቁ አድርጓቸዋል። በመቀለ የኢንተርኔትና የስልክ አገልግሎቶች በመስተጓጎላቸው እንዳሻቸው እናታቸው እንደምን እንደሰነበቱ መጠየቅ አይችሉም።
3: እናቴና አለናለች ቤተሰቦቼ ነው አለናለች እስካሁን ምንም ነገር የሰማናለ ነገር just assuming ደና ይሆናሉ ይሄ ብቻ ነው ላይ ምንም አይነት ኮሚኒኬሽን የለም። የትግራይ ሚዲያዎችም ያን ያህል ስለ ዴይቱዴይ እንትኖቹ ብዙ ጥራር እያደረጉ አይደለም። አትሊስት በሚዲያ ጀንራል ያለው ሲሆን ራሱ ዳታ ዳይሬክት ኮሚኒኬት ማድረግም የተቻለ አይደለም። ሰዎች ኮምፕሊት ዳርክነስ።
2: ዘላለም እንደ ቀድሞው የመቀለ ዩኒቨርሲቲ ባልደረባ ሁሉ በትግራይ ክልል ዋና ከተማ የሚኖሩ ቤተሰቦቹ እጣ ፈንታ ያሳስበዋል። ባለትዳርና የሁለት ልጆች አባት ነው። ከመቀለ ርቆ አዲስ አበባ ሲከትም የዕለት ተዕለት ህይወቱን የሚፈታተን ችግር ቢገጥመውም የልጆቹ ነገር አብዝቶ ያሳስበዋል።
4: አየር እየተወደበ ይሆኑ ግን በቃ እንደዛ ነገር ነው ስሜት የሚሰማ። ህጻናት ልጆች ምናምን ትምህርት አቋርጠዋል፣ ትምህርት ቤትም ተዘግተዋል ምናምን። ብርም ማለት ሆነዋል አንድ አመት ምናምን ሆነዋል። እዛ ብር ከሌለ ባንክ ማለት ትራንስፈር ነው ያለው እንጂ ካሽ የለም። እንኳ ካሽ ይዘው እንኳን አልቆይም። አሁን ትራንስፈሩ ደግሞ እንደዚህ ሲሆን በጣም ነው የሚያሳዝነው።
2: ዘላለም የልጆቹን ድምፅ ከሰማ 5 ቀናት ገደማ ሆኖታል። ስላሉበት ሁኔታ የሚያውቀው ነገር ባለመኖሩ መጥፎ ነገር ይሰማዋል። ውጊያ ከተቀሰቀሰ በኋላ የሚሰማቸው መረጃዎች ሁሉ ዘላለም ከ2013 እስከ 2015 የተደረገው ጦርነት ያሳደረበትን የስነ ልቦና ጠባሳ መልሰው የሚቀሰቅሱ ናቸው። በአፍሪካ ህብረት ግምት መሰረት የትግራይ ኃይሎች ከፌዴራል መንግስትና አጋሮቹ ጋር ለ2 ዓመታት ባደረጉት ጦርነት በውጊያ በረሃብና የጤና አገልግሎት እጦት ቢያንስ 600 ሺህ ሰዎች ህይወታቸውን አጥተዋል። ጦርነቱ ካስከተለው ሰብአዊ ቀውስ ባሻገር የኢትዮጵያ ኢኮኖሚ ላይ ከፍተኛ ውድመት አስከትሎ ነበር። ጠቅላይ ሚኒስትር አብይ አህመድ የሚመሩት የፌዴራል መንግስት የጦርነት ወጪ በ4 እጥፍ አድጎ ከአገሪቱ በጀት ያለው ድርሻ 15% ግድማ ደርሶ ነበር። በጦርነቱ መዋለ ንዋይ ከኢትዮጵያ ሸሽቷል። መሰረተ ልማቶች ወድመዋል። የልማት አጋሮች ለመንግስት ይሰጡ የነበረውን ድጋፍ ሲያቆሙ አገሪቱ በአጎዋ በኩል ሸቀጦቿን በአሜሪካ ገበያ የመሸጥ እድሏን ተነጥቃለች። ለመልሶ ግንባታ አገሪቱ 20 ቢሊዮን ዶላር እንደሚያስፈልጋት የገንዘብ ሚኒስቴር አስታውቆ ነበር። የቀደመው ጦርነት ከፍተኛ ጉዳት ባደረሰባቸው የትግራይ፣ የአማራና የአፋር ክልሎች ዳግም ደም አፋሳሽ ውጊያ የተቀሰቀሰው በቅጡ ሳያገግሙ ነው። የትግራይ ክልል በተለይ ህወሓትና የፌዴራል መንግስት ግጭት የማቆም ስምምነት ከተፈራረሙ በኋላም ቢሆን በመካከላቸው በዘለቀው ቅራኔ በኃይል ሲፈተን ነበር። ባንኮች ለደንበኞቻቸው የሚያቀርቡት ብር በማጣታቸው ገንዘብ ማዘዋወሪያዎች ዋነኛ መገበያያ ሆነዋል። ነዳጅን ጨምሮ የመሰረታዊ ሸቀጦች እጥረት የክልሉን ኢኮኖሚ እግር ተወርች ከተፈነጉ መሰረታዊ ችግሮች መካከል የሚጠቀስ ነው። ኢኮኖሚው የገባበት ቅርቃር በመቀለ በግል ስራ የተዳደረ ለነበረው ዘላለም አስቸጋሪ ሆኖ ቆይቷል። ዘላለም በመቀለ ከተማ የተሽከርካሪዎች መለዋወጫ እቃዎች መሸጫ መደብር ነበረው። ከዚያም ባሻገር መኪና ያከራያል፣ የትራንስፖርት አገልግሎትም ያቀርባል።
4: ቢዝነስ በጣም አሪፍ ነበር። ከ6 ዓመት በኋላ ግን በቃ ጥሩ አይደለም። ነዳጅም አልነበረም። ባንክ ምናምን አንዴ ይከፈታል አንዴ ይዘጋል። ግን አሁን ባሰ። በዚህ 4 ወር 5 ወር የባሰ ነገሮች መጡ።
2: በትግራይ ክልል አፈሳ በጣም ሲጠነክር ዘላለም ከመቀለ ወደ አዲስ አበባ ቀና። ከቤተሰቦቹ እንዲርቅ ያስገደደው በግዳጅ የሚደረግ ወታደራዊ ምልመላ በትግራይ በዋናነት የተጠናከረው ዶክተር ደብረጽዮን ገብረ ሚካኤል

0: ባንክ ሂሳቡ ታግዷል። በመንግስታዊው የኢትዮጵያ ንግድ ባንክ ያለው አካውንት አገልግሎት እንደማይሰጥ ዘላለም የተገነዘበው በድንገት ነው።
1: ከንግድ ባንክ ወደ ቴሌብር ወደ ራሴ ማስተላለፍ ፈለኩ። የታክሲ ምናምን አልነበረኝምና እንዴ ያለ ኤረር እንዴ ምንድን ነው ምናምን ስል ከዛ የተወሰነ ብር ነበረኝ ኪሴ ውስጥ። ከዛ መልሼ በፌስቡክ ያለው እንደዚህ ከትግራይ የመጣ ጠቅላላ አካውንት እየተዘጋ ነው ተዘግቷል ምናምን ተባለ። እና ሬድ ስላልነበረን ምንም መንቀሳቀሻ ምናምን የለንም። አሁን
0: በአዲስ አበባ የሚገኙ ሌሎች 6 ሰዎች የባንክ አካውንታቸውን ማንቀሳቀስ እንዳልቻሉ ለዶይቼ ቬለ ተናግረዋል። ሁሉም በትግራይ ክልል በሚገኙ የንግድ ባንክ ቅርንጫፎች የተከፈቱ አካውንቶች መሆናቸውን ዶይቼ ቬለ ካነጋገራቸው ደንበኞች ለመገንዘብ ችሏል። ሁሉም ለምን የባንክ ሂሳባቸው እንደታገደ በግልጽ የተሰጣቸው ማብራሪያ የለም። ዶይቼ ቬለ በጉዳዩ ላይ ከኢትዮጵያ ንግድ ባንክ ማብራሪያ ለመጠየቅ ያደረገው ጥረት አልተሳካም። በንግድ ባንክ የሂሳብ ደብተሮች ላይ የተጣለው እግድ በትግራይ ክልል ውስጥ የሚገኙ ደንበኞች ጭምር ገንዘባቸውን እንዳያንቀሳቀሱ ማድረጉን የቅድሚያ ለሰብአዊ መብቶች ዋና ዳይሬክተር ተስፋለም በርሄ ለዶይቼ ቬለ ተናግረዋል።
2: ብዙ ሰዎች ትግራይ ውስጥ የተከፈተ ሂሳባቸው እየሰራ እንዳልሆነ ነግረውናል። ኢቭን አንዳንዴ ከትግራይ ውስጥ የስልክ ግንኙነት አለ አልፎ አልፎ አንዳንድ አካባቢዎች እና እዛ አካባቢ ያሉትንም ትራንስፈር ማድረግ እንዳልቻሉ መጠቀም እንዳልቻሉ በጣም ከፍተኛ ችግር ውስጥ እንደወደቁ ያው ነግሮናል ማለት ነው።
0: የኢትዮጵያ ንግድ ባንክ በትግራይ ክልል የተከፈቱ ሂሳቦችን ለማስለቀቅ የተመረጡ ቅርንጫፎችን ለደንበኞቹ እንዳሳወቀ ዶይቼ ቬለ ተገንዝቧል። የቀድሞው የመቀለ ዩኒቨርሲቲ ባልደረባ ከተመረጡት ቅርንጫፎች ወደ አንዱ ቢያመሩም በቀላሉ ችግራቸውን መፍታት አልቻሉም።
3: ጦርነቱ ከጀመረ ከሁለት ቀን በኋላ ምናምን መሰለኝ ባንክ አካውንቶቻችን ማንቀሳቀስ አልቻልንም። አሁን ወደ ተወሰኑ ብራንቾች ሄደ እንዲከፈትልህ ባንኩ ወይም ደግሞ አክቲቬት እንዲደረግ ለመጠየቅ ይቻላል የሚሉ ኢንፎርሜሽን ካሉ ግን የተወሰኑ ብራንቾች ናቸው። እንደውም ቀደም ያለ ብራንች ሄጄ ነበር ደሴ ፈራ ተገበያል። በጣም በብዙ ተጠቃሚዎች ሰልፍ አብዛኛው ትግራይ ባንክ ያወጣ ሰው ተሰልፎ ስላለ አክሰስ ማድረግ አልተቻለም። በቀላል አክሰስ ማድረግ አይቻልም አክቲቬት ለማድረግ።
0: ዘላለም በተመሳሳይ የታገደው የባንክ ሂሳብ እንዲለቀቅለት ጥያቄ አቅርቦ እየተጠባበቀ ነው። የባንክ ሂሳቡ እስኪለቀቅ ከ3-10 ቀናት ሊፈጅ እንደሚችል ምላሽ እንደተሰጠው ለዶይቼ ቬለ አስረድቷል። እስከዚያው የዕለት ተዕለት ወጪውን ለመሸፈን የሰው እጅ ማየትና መበደር ይጠበቅበታል። ይበልጥ የሚያሳስበው ግን መቀለ የሚገኙ ቤተሰቦቹ እጣ ፈንታ ነው።
1: በጣም እኔ ነው የማስተዳድራቸው የነበረው። ብር ምናምን በቃ እንደዚህ አካውንት ውስጥ ነበረ። አሁን በቃ ቆመዋል። ካሽ ምናምን የላቸውም። እዛ ምን እንደሚያደርጉ እግዚአብሔር ነው የማያውቀው።
0: ለቀድሞው የመቀለ ዩኒቨርሲቲ ባልደረባ ራሳቸው ከገጠማቸው ችግር ይልቅ በጦርነት ቀጠና ውስጥ የሚገኙ ቤተሰቦቻቸው ዕጣ ፈንታ ያሳስባቸዋል። ከቤተሰቦቻቸው ያላቸው ግንኙነት በመቋረጡ በምን አይነት ችግር ውስጥ እያለፉ እንደሆነ ማሰብ ስጋታቸውን ከባድ አድርጎታል። እንዲያም ሆኖ በአዲስ አበባም ቢሆን ፈተናው ቀላል አይደለም።
3: ትራንስፖርት፣ ምግብ፣ ቀላል የሚመስሉ የሩቲን ወጪዎችን ከብር ማድረግ አይችልም። አሁን ደግሞ ካሽን በእጅ መያዝ ስለማይቻል ወደ ዲጂታል እንትኑ መንግስት ፑሽ ያደረገ ስለሆነ ታክሲ ውስጥ ራሱ በኤሌክትሮኒክ እንትን አምኖካለው 30 ብርም 20 ብርም እና በጣም ሲሪየስ የሆነ ሊሚቴሽን ያለው የቀን ተቀን ህይወት ላይ እንደውም የተወሰነ ሰው የምናውቅ ወይም ጓደኞች ነው ይችላሉ ና እንጂ ለአብዛኛው አሁን ሙቭ ላረገ ሰው አይ ካኖት ኢማጂን እንዴት ሰፈር እያደረጉ እንዳሉ ፋሚሊ ኖሮት ኖሮት ከዛ ደግሞ በቀላሉ ከሳል ፋብሪክ ውስጥ ገና ኢንተግሬት ያላረገ ሰው ከሆነ ሰው መበደር አይችልም። ኮምፕሊት ከባድ እና ፖለቲካል ሲቹዌሽን።
0: በትግራይ ክልል በአብዛኛው የኢንተርኔት አገልግሎት ቢቋረጥም በሽረና አክሱም አካባቢዎች የአቢሲኒያ ባንክ እየሰራ እንደሚገኝ ማረጋገጣቸውን አቶ ተስፋለም በርሄ ለዶይቼ ቬለ ተናግረዋል። ይሁንና ትልቁ አገልግሎት አቅራቢ የኢትዮጵያ ንግድ ባንክ በመሆኑ በባንክ ሂሳቦች ላይ የተጣለው እግድ በተራዘመ ቁጥር ትልቅ ውድቀት እንደሚያስከትል ከትግራይ ክልል ነዋሪዎች ተረድተዋል። የቅድሚያ ለሰብአዊ መብቶች ዋና ዳይሬክተር ባንኩ የወሰደው እርምጃ ትልቅ ጥሰት እንደሆነ ያምናሉ።
2: ከእነሱ ያገኘነው መረጃ የለም። ያው ስናጣራ ፍራውድ ሊኖር ይችላል ወይም ደግሞ የባንክ ማጭበርበር የሴኩሪቲ ኢሹ እንደዚህ ፈቅድላቸዋል አቷል የፋይናንስ ተቋማት የደህንነት ሁኔታ እና የማጭበርበርም ሊኖር ይችላል የሚል ስጋት ካደረባቸው ማድረግ እንደሚችሉ የሆነ የዓለም አቀፍ ህጉም አንዳንዴ የሚፈቅድላቸው ነገር አለ። ግን ደግሞ ከቅድመ ሁኔታ ነው። ኮሌክቲቭ ወይም ደግሞ ለሁሉም መሆን የለበትም። ኮሌክቲቭ ፐኒሽመንት የሚባል ህዝቡን በሙሉ እዛ አካባቢ የተከፈተውን በሙሉ መቅጣት የለባቸውም። ታርጌት

0: መሆን የነበረበት ማለት እንደዛ ብሎ የሚጠረጥሩትን። ሁለተኛ ደግሞ ዋናው ነገር ደግሞ ማብራሪያ እንኳን መስጠት ነበረባቸው። ይሄ በዓለም አቀፍ ሕግም ያስገድዳቸዋል። ለምን እንደዘጉት ግልጽ የሆነ ማብራሪያ ለህብረተሰብ እስከ መቼ ድረስ እንደሆነ ለህብረተሰቡ ማብራሪያ መስጠት ነበረባቸው። ይህ ትልቅ ጥሰት ነው ብለን ነው የምንወስደው ማለት ነው።
1: አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።
2: ይህ ዶች በለ ነው። አድማጮች፣ ተከታዩ ሳይንስና ቴክኖሎጂ ነው። የሰው ሰራሽ አስተውሎት ከቁጥጥር ውጪ ሊሆን ይችላል ስለሚባለው ስጋት ባለሙያ ጠይቋል። አዘጋጁ የአትላንታው ዘጋቢያችን ታሪኩ ኃይሉ ነው።
3: ሳይንስና ቴክኖሎጂ።
4: የሰው ሰራሽ አስተውሎት AI የሰው ልጆች ህልውና ላይ አደጋ ጋርጧል የሚል ስጋት ከፍ ብሎ እየተሰማ ነው። ቴክኖሎጂው የሰው ልጆችን በማገዝና ኑሮን በማቅለል እየተወደሰ ባለበት ሁኔታ የድገቱ ግስጋሴ ድጓም ካልተወጀለት በቀር በቀጣይ 10 ዓመታት የሰው ልጆች ሊያጠፋ የሚችልበት እድል ከ10 በመቶ በላይ ነው የሚለው የቅርብ ጊዜ ማስጠንቀቂያ ዓለምን አስደንግጧል። የሰው ሰራሽ አስተውሎት ከቁጥጥር ውጪ ሊሆን ይችላል የሚለው ስጋት በባለሙያዎች አይን እንዴት ይታያል የሚለው የዛሬ የሳይንስና ቴክኖሎጂ ዝግጅታችን ትኩረት ነው።
5: በቅርብ ጊዜ በዜና ላይ እንደሰማነው ይሄ ሃጊንግ ፌስ የሚባል አንድ ካምፓኒ አለ። እሱም AI ላይ የሚሰራ ነው እና እሱን እንዲሁ ለመፈተን ይሄ የቻት ጂፒቲን የፈጠረው ካምፓኒ OpenAI የሚባለው ካምፓኒ ያለውን የሴኩሪቲ ሁኔታ ሃጊንግ ፌስን ሴኩሪቲ ሁኔታ ቼክ ለማድረግ አንዳንድ ኤጀንት ይሏቸዋል፣ ኤጀንቶች ይልካል። ኤጀንት ማለት እንግዲህ ያው ይሄ AI አንድ ነገር ስራ ብሎ የመላክ ነገር ነው እና እንደሱ ብለው ብዙ ብዙ ኤጀንቶች ልከው አንድ ነገር የታዘው ነው እነሱ ያን ስራ እንዲሰሩ። ግን ኤጀንቶቹ ከታዘዙት ስራ ውጪ ከዚህ ከሃጊንግ ፌስም መድረክ ውጪ ወጥተው ሌሎች ካምፓኒዎችን ሁሉ አታክ አደረጉ። ይሄ በጣም ያስደነገጣቸው ሰዎች ነገሩ እንዲሁ በቀላሉ የሚታይ አይደለም። ምክንያቱም ይሄ እንዳልኩ በጣም የዚህ የኦፕን ኤአይ ሳይንቲስቶች በጣም የተቆጣጠሩት ነገር ነው። አንድ የተወሰነ ነገር ስራ ስሩ ተብለው ነበር የተላኩት። ግን ከዛ ውጭ ወጥተው ያልተላኩበት ቦታ ሁሉ ሄደው ብዙ ነገር አደረሱ እና ይሄ ራሳቸው ፈጣሪዎቹን በጣም አስደነገጣቸው።
4: ፕሮፌሰር ብርሃኑ አለማየሁ ይባላሉ። በአሜሪካን ሀገር ራትገርስ ዩኒቨርሲቲ ከ7 ዓመታት በላይ በማገልገል ላይ ናቸው። ከአርቲፊሻል ኢንተለጀንስ ጋር በተያያዘ ተማሪዎቻቸው በቴክኖሎጂው ላይ ያላቸውን እውቀት እንዲያዳብሩ ከፍተኛ ጥረት በማድረግ ላይ መሆናቸውን ነግረውናል። በተጨማሪም ኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች ጋር በጋራ በመስራት ላይ ናቸው። በተለይም ከባህር ዳር ዩኒቨርሲቲ ጋር በመተባበር በሀገር ቤት የአርቲፊሻል ኢንተለጀንስ ችሎታ እንዲዳብር ከአንዳንድ ኤአይ ጋር ከሚሰሩ ድርጅቶች እንደ ጎግል፣ አማዞን ዌብ አገልግሎት ከሚባሉት ጋር በቅርበት በመስራት ላይ ይገኛሉ። ቀደም ሲል በመግቢያው ላይ አርቲፊሻል ኢንተለጀንስ የደቀነውን አደጋ አንድ ምሳሌ መነሻ በማድረግ ነበር ያስረዱት። ፕሮፌሰሩ ሌላ ምሳሌ አክለውልናል።
5: በደንብ ቁጥጥር ካልተደረገበት ኤአይ ብዙ አደጋ ሊያመጣ ይችላል። ሌላ አንድ ምሳሌ ብሰጥ በቅርቡ የተፈጠረ የዚህ የአሜሪካ የዲፌንስ ዲፓርትመንት የተሳሳተ የኢንቴሊጀንስ መረጃ ደረሰው። ምንድን ነው የሚለው መረጃው? የአንድ የቻይና መርከብ የኒውክሊየር ማቴሪያል ጭና ወደ ኢራን እየሄደች ነው እና የኢራንን የኒውክሊየር ካፓሲቲ ችሎታ ለማሳደግ ቻይና ትተባበር ነው የሚል የተሳሳተ መረጃ ኤአይ ይሰጥና የአሜሪካ ወታደሮቿን ኮማንዶቹን ልካ ያንን መርከብ ልትወር ነበር። በኋላ እንደገና ያ ከመድረሱ በፊት ቶሎ ብለው እንዲሳጣሩ ያ ነገር የተሳሳተ መረጃ ኤአይ የፈጠረው መረጃ እንደሆነ አይተው ቶሎ ከቻይና መንግስትም ጋር ተነጋግረው ያን ነገር ሊያበርዱት ይችለዋል። እንግዲህ ታያ እውነት መስሏቸው ገብዛ ገብተው አንድ ነገር ይፈጥሩ ኖሮ ትልቅ አደጋ ነበር የሚፈጠረው እና ኤአይ እንዲህ አይነት አደጋ ሊያመጣ እንደሚችል ብዙ ምልክቶች አሉ።
4: ዶክተር ገበያው አዲስ ከነ ፕሮፌሰር ብርሃኑ ጋር በአርቲፊሻል ኢንተለጀንስ ላይ በትብብር በሚሰራው ባህር ዳር ዩኒቨርሲቲ ውስጥ የሕክምናና ጤና ሳይንስ ኮሌጅ ጥበበ ጊዮን ስፔሻሊስት ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም እንዲሁም የውስጥ ደዌ ሕክምና አገልግሎት ክፍል ምክትል ኃላፊ ናቸው። እንዲሁም በአርቲፊሻል ኢንተለጀንስ እና ጤና አጠባበቅ ክፍል የዩኒቨርሲቲው አስተባባሪ ናቸው። አርቲፊሻል ኢንተለጀንስ ራሱን በራሱ የማሳደግ አቅም ያለው ቴክኖሎጂ በመሆኑ ምናልባትም ከሰው ልጅ ብቃትና አቅም በላይ የሆነ ችሎታ አዳብሮ ለሰው ልጅ ሕይወት እልውና አደጋ ሊፈጥር እንደሚችል ዶክተር ገበያው ጥናት ጠቅሰው ያለውን ስጋት ገልጸዋል።
6: የሰው ሰራሽ አስተውሎትም የሚጠቀመው የእኛን የሰው ልጆች የሚሰጡትን ግባት ስለሆነ ይሄ ፕሮምፕት የምንለው የኛን ግባት የሰው ልጅን ግባት ተጠቅሞ ስለሆነ ስራውን የሚሰራው አያያዛችን ወይም አጠቃቀማችን ኃላፊነት የተሞላበት ካልሆነ እና በተለይም ደግሞ ጥብቅ የሆነ ክትትል የማይደረግበት ከሆነ ራሱን በራሱ የማሳደግ አቅም ያለው ቴክኖሎጂ ነው። ስለዚህ ምናልባትም ከሰው ልጅ የኢንተለጀንስ ወይም የብቃት የእውቀት አቅም በላይ የሆነ ኢንተለጀንስ ይፈጠርና ወይም ሱፐር ኢንተለጀንስ የምንለው ማለት ነው ያን ይፈጠርና ከቁጥጥር ውጭ ሆኖ በራሱ መስመር የሚሄድ በራሱ ዛቢያ የሚሽከረከር ምናልባትም የሰውን ልጅም ማዘዝና የሰውን ልጅ የዕለት ተዕለት ኑሮ ከማዛባት በተጨማሪ ምናልባት የሰውን ልጅ ህይወትም ሊቀዝፍ እንደሚችል ጥናቶችም አሉ። አንዳንድ ይሄ የሰው ሰራሽ አስተውሎትን የመሰረቱ ድርጅቶች ከመስራች ሰዎችም ጭምር እንደዚህ አይነት ስጋቶች አሉ።
4: የሰው ሰራሽ አስተውሎት በተለይ በታዳጊ ሀገሮች ከቴክኖሎጂ ጋር አብሮ ለመራመድ ካለው ውስንነት ጋር በተያያዘ የተጋረጠ አደጋ እንዳለ ዶክተር ገበያው ይናገራሉ። የቴክኖሎጂውን የጎንዮሽ አደጋ ለመቀነስ ኢትዮጵያ ውስጥ ምን እየተደረገ እንዳለም አያይዘው ገልጸዋል።
6: ፈርስት ሞቨር አድቫንቴጅ የሚባል ወይም የቀዳሚነት ጥቅም የሚባል አለ። እንግዲህ ይሄ በሁሉም ዘርፍ ነው፣ በነገራችን ላይ በቴክኖሎጂ ብቻ ሳይሆን በሁሉም ዘርፍ ቀድሞ የሄደ ሰው ተጠቃሚ ነው የሚሆነው። ጉዳቱን እንትን ሊያደርግ የሚችለው የጉዳቱ ተቋዳሽ ሊሆን የሚችለው ወደኋላ የሚቀረው የማህበረሰብ አካል ነው። ስለዚህ ይሄ ሪስክ ወይም አደጋ አለ። ምን ማድረግ ያስፈልጋል ማለት ነው? እያንዳንዱ ሀገር የራሱን በሀገር ደረጃ ኢትዮጵያ ለምሳሌ ናሽናል አርቲፊሻል ኢንቴሊጀንስ ፖሊሲ የሚባል ወይም ሀገራዊ የሰው ሰራሽ አስተውሎት ፖሊሲ አላት። ስለዚህ እያንዳንዱ ሀገር ፖሊሲዎችን ከማዘጋጀት ጀምሮ እነዚህም ፖሊሲዎች ጥብቅ በሆነ ክትትል እና ቁጥጥር ላይ ተመስርቶ ተግባራዊ አድርጎ ሰው ሰራሽ አስተውሎትን በተቻለ መጠን አዎንታዊ የሆነ ጎኑን ብቻ ጥቅም ላይ በመዋል አሉታዊ የሆኑ ወይም የጎንዮሽ ጉዳቶችን ማህበረሰቡ ላይ እንዳይደርሱ ማድረግ ያስፈልጋል ማለት ነው። እንደዛ ካልሆነ ግን ቅድም ያልኩት የቀዳሚነት ጥቅም ወይም ፈርስት ሞቨር አድቫንቴጅ ይወስዱና ይሄ ታላላቅ ሀገራት በማደግ ላይ ያሉ ሀገራት ጉዳት ላይ አደጋ ላይ ሊወድቁ ይችላሉ ማለት ነው።
4: ምን መድረግ አለበት ለሚለው ጥያቄ ፕሮፌሰር ብርሃኑም የሚከተሉትን የመፍትሄ ሀሳቦች አጋርተውናል።
5: ዋናው መደረግ ያለበት ምንድን ነው? ለምሳሌ እነኚህ ታላላቅ ሀገሮች እንደ አሜሪካ፣ እንደ ቻይና፣ እንደ አውሮፓ ያሉ የኤአይ ሞኖፖሊ ያላቸው ሀገሮች አንድ የጋራ አጠቃላይ መመሪያና ጋይዳንስ ማውጣት የግድ ያስፈልጋል። ካምፓኒዎች ደግሞ ለትርፍ ብቻ ሳይሆን አደጋውን ተመልክተው ለሰው ልጅ ልማትና እድገት ሊሆን የሚችልበትን ነገር አትኩሮት ሰጥተው ቢሰሩበት ይሻላል። ይሄ አሁን በአንዳንዳ ነገሩ ብዙ ውይይት እየተካሄደበት ስለሆነ አንድ መፍትሄ ላይ ይደርሳል የሚል እምነት አለኝ።
4: እኛም የዛሬውን የሳይንስና ቴክኖሎጂ ዝግጅት በዚሁ ስናጠቃልል ቃለ መልስ በመስጠት የተባበሩን ባለሙያዎችና እናንተ የዝግጅታችንን ተከታታዮች በማመስገን ነው። ሰላም።
2: አድማጮች የዕለተ ረቡዕ መስከረም 20 ቀን 2019 ዓ.ም ምረት ጠቅላላው ስርጭት በዚሁ አበቃ። በቀሪው ደቂቃ ሙዚቃ በመጋበዝ እንሰናበታለን። ደህና አምሹ። በደህና ደሩ።